0: አንድሮሜዳ ለቅጠው ደርሰናል። ተቀበል።
1: ቅጠው ለአንድሮሜዳ የማርፊያ ፕሮቶኮል ጀምረናል። ተቀበል።
0: አንድሮሜዳ ለቅጠው ዝግጁ ነን። ተቀበል። ቆንጆ ነው።